የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሰኔ 1 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጥና የተስፋ ዋና ገጸ ባህሪያት እንደሚያደርገን መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ለተገለሉ ሰዎች የሚደረግ መንፈሳዊ ንክብካቤን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ወጣቶች የአዲስ አበባነት ምልክት እንዲሆኑ ጥሪ ማቅረባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲቀይሩ ማሳሰባቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጠንና የተስፋ ዋና ገጽ ባህሪያት እንደሚያደርግን መግለጻቸው ተነገረ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የቅዱስ ቁርባን ጸጋ እንዴት እንደሚለውጥና የተስፋ ዋና ገጽ ባህሪያት እንደሚያደርገን ያስታውሳሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓ.ም ተመረጠ። አራተኛውን ሐዋርያዊ ጉብኝታቸውን በስፔን እያደረጉ መሆናቸው ይታወቃል። በማድሪድ ከተማ ልብ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ1.2 ሚሊዮን በላይ ሰዎች የተሳተፉበትን የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ በግንቦት 30 2018 ዓ.ም ተመረጠ የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት ዓመታዊ በዓል ተከብሮ ማለፉ የሚታወስ ሲሆን በወቅቱ ቅዱስነታቸው ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት ስፔናውያንን ይህችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት ሊጎበኝ የሚገባው የቀድሞ ሙዚየም ሳይሆን ዛሬም ቢሆን የምንጎበኝበት የእምነት ትምህርት ቤት መሆኑን እንዲያረጋግጡ አበረታተዋል። በስፔን ቅዱስነታቸው በሚያደርጉ ታዋሪያዊ ጉብኝታቸው ሁለተኛ ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቶስን ቅዱስ ሥጋና ክቡር ደም ክብረ በዓል በመስዋዕተ ቅዳሴ መርተዋል። በማድሪድና በዙሪያው ባሉት መንገዶች ከ1.2 ሚሊየን በላይ ሰዎች ፕላዛ ደ ሲቤሌስ በተሰኘው ስፍራ ተጨናንቀው የተገኙ ሲሆን ርዕሰ ሊቃነ ጳጳሳቱ ከእነርሱ ጋር በመሆናቸው ደስታቸውን ገልጸዋል። በመካከላችን የክርስቶስ ሕያው መገኘት ስጦታ የሆነውን በቅዱስ ቁርባን ዙሪያ ተሰብስበው መገኘታቸው እንዳስደሰታቸው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳቱ በዚህ ቀን ጌታ ሕይወቱን በፈቃደኝነት እንዴት እንዳቀረበልን ከአብ ጋር ኅብረት እንድንገነባና ልጆቹ እንድንሆንና ከሞት ይልቅ በሚጠነክር ፍቅር ከእግዚአብሔር ሕይወት ጋር ሊመግበን ከሰማይ እንደወረደ እዚህ እንዳለ በልዩ መንገድ እናስታውሳለን ብለዋል። ርዕሰ ሊቃነ ጳጳሳቱ ስፔን የጌታን መገኘት በቅዱስ ቁርባን እንጀራ ውስጥ ስላከበረችው የበለጸገ ታሪክ ክብር ሰጥተዋል። በማድሪድና በብዙ የስፔን ክፍሎች የክርስቶስ ቅዱስ ሥጋና ክቡር ደም በዓል ወደ እምነት ልብ ለመመለስ ለእግዚአብሔር ያለንን ፍቅርና ታማኝነት ለማደስ በልዩ መንገድ ይከበራል ብለዋል። በታላላቅ መንፈሳዊ ሁደቶች በተለያዩ ዘመናት ውስጥ እነዚህ ወጎች የስፔን ሕዝብ ልዩና የአምልኮ፣ የኪነ ጥበብ፣ የሙዚቃ፣ የሕንፃና የሕይወት መገለጫዎች እንዴት እንደሰጡ አስተውለዋል። እነዚህም የሚወክሉት ከባህላዊና ከሥነ ጥበብ በላይ ብቻ ሳይሆን በእኛ መካከል ሕያው ሆኖ የሚያሰላስለውን ከሙታን የተነሳውን ጌታ ፊት የእምነት መገለጫ፣ እሱም ሕያው የሆነና በመካከላችን መሄዱን የሚቀጥል የሕይወትን ረሃብ ለማርካት እንጀራ የሚሆነውን የልባችንንና የታሪካችንን ጓዳዎች በጨለማ የተሸፈኑትን እንኳን የሚጎበኝ ነው ማለታቸው ተገልጿል። የቅዱስ ቁርባን ሁደቶች ኢየሱስ ክርስቶስ እንዴት እንደሚንከባከበን ያስታውሳሉ። ነገር ግን እንዴት ሊገናኘን እንደሚመጣና በዕለት ተዕለት ሕይወታችንና እንቅስቃሴዎቻችን ውስጥ እንደሚከተለንም ርዕሰ ሊቃነ ጳጳሳቱ ገልጸዋል። እሱ ከሕዝቡ ጋር የሚሄድ የታሪክ ጌታ የሆነ ለእኛ ቅርብ የሆነ አምላክ ነው። ለደካሞች መጽናኛ፣ ለቤተሰቦች ብርሃን፣ ለታመሙ ተስፋና ለሚሰቃዩ ሰዎች ሰላም ነው። በትሕትና ጎዳናዎች ላይ የሚሄደው ክርስቶስ ከድሆች ከተበደሉ ብቻቸውን ከሆኑና ከተተዉ ጋር የሚገናኝ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ የክርስቶስ ቅዱስ ሥጋና ክቡር ደሙ ከራስ ወዳድነት፣ ግዴለሽነት፣ ከምቾት፣ ከግል እምነት እንድንወጣ ለለውጥ ላቀረበልን ግብዣ ምላሽ እንድንሰጥ አመለካከታችንን እንድንቀይርና የሚቀይረንንና አዲስ ዓለም ገንቢዎች የሚያደርገንን የእርሱን መገኘት እንድንቀበል እንዴት እንደሚጠይቀን አብራርተዋል። እናም ዛሬ በልዩ መንፈሳዊ ሁደቶች የክርስቶስን ቅዱስ ሥጋና ክቡር ደም በዓል በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰቡና የወደፊቱን እንድንገነባና እግዚአብሔር እንዴት እንደሚወደን፣ እንደሚንከባከበን፣ እንደሚከተለን፣ እንደሚያድነን በዕለቱ ምንባብ እንደ ሰማነው እንዴት እናስታውስ የሚል ወቅታዊ ግብዣ ያቀርብልናል ሲሉ ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳት ሊዮ የዛሬውና የወደፊቱ የስፔን ተግባር ይችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት የሚጎበኝ ያለፈ ዘመን ሙዚየም ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆኑን ማረጋገጥ አለብን ብለዋል። ይህ ትምህርት ቤት በእግዚአብሔርና በባልንጀራችን ፊት እንድንበረከክ ጥሪ ያቀርብልናል። ስለዚህም ስጦታ የሚሆን የፍቅር ነጻነት በመካከላችን እንዲፈስና የራስ ወዳድነት ሰንሰለቶችን እንዲሰባብር ማድረግ ያስፈልጋል ያሉ ሲሆን፣ ልክ እግዚአብሔር እውነተኛ መገኘት እንደሆነ ሁሉ እኛም በህብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ ተጠርተናል። በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ ተጋብዘናል ብለዋል። በማጠቃለያው ርዕሰ ሊቃነ ጳጳሳቱ ሁሉም ሰው ወደ ጌታ በቅን ፍቅር እንዲመለስ ከእርሱ ጋር ለመገናኘት ክፍት እንዲሆኑና የልባችንን ጥማት እንዲያረካ እንድንፈቅድለት ከዚያም ወደ ሕይወትና ታሪክ ጎዳናዎች እንድንወጣ ይህንን የንጹሕ ውሃ ጅረት የፍቅር፣ የሰላም፣ የፍትሕና የደስታ ጅረት ለሰዎች እንድናመጣ መጸለይ ይኖርብናል ብለዋል። ሁላችንም ከዚህ የቅዱስ ቁርባን ምንጭ እንደገና እንድንጠጣ የጸለዩት ቅዱስነታቸው ይህም ወንድሞቻችንን፣ እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ መከራ የደረሰባቸውንና ተስፋ የቆረጡትን ለማደስ ጠቃሚ ነው ብለዋል። የቅዱስ ቁርባን ጸጋ ይለውጠናል፣ እናም የታሪክ ለውጥ ዋና ገጸ ባሕሪ ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ነው። በቅዱስ ቁርባን ውስጥ የሚገኘው ጌታ ኢየሱስ የተቆረሰ የተሰጠና የሚቀርብ እንጀራ ይለውጣችሁ። ይህም ለእናንተና ለቤተሰቦቻችሁና ለአገራችሁ የሙላት ሕይወት እንዲበቅልላችሁ ያደርጋል ሲሉ ቅዱስነታቸው ተመኝተዋል። በዓሉ የተጠናቀቀው በርዕሰ ሊቃነ ጳጳሳት ሊዮ የሚመራው የቅዱስ ቁርባን ሥነ ሥርዓት በመንፈሳዊ ውህደትና ቡራኬ ከተጠናቀቀ በኋላ ሲሆን ከሰላሳ ሺህ በላይ አበቦች ባጌጠ 16 የተለያዩ የአበባ ማስቀመጫዎች መካከል መንፈሳዊ ውህደት ከተደረገ በኋላ የቅዱስ ቁርባን ውህደት እንደ ተጠናቀቀ ተገልጿል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለተገለሉት ሰዎች የሚደረግ መንፈሳዊ እንክብካቤን የተመለከተ ጽሑፍ ከዚህ ቀጥሎ እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ለተገለሉ ሰዎች የሚደረግ መንፈሳዊ እንክብካቤ። የቫቲካን የአርታይ ዳይሬክተር የሆኑት አቶ አንድሪያ ቶርኔሊ የርዕሰ ሊቃነ ጳጳሳት ሊዮ ለስፔን ምዕመናን የተናገሯቸውን ቃላት ለመላው ቤተ ክርስቲያን መንገድ እንዴት እንደሚያመለክቱ ያብራራሉ። ውስጣዊ ለውጥ እንድናመጣ የሚያደርገን የግል አምልኮዎች ወይም የቤተ ክርስቲያኗን ያለፈውን ማኅበራዊ ተጽዕኖ በናፍቆት የሚያስታውሱ ሙዚየም አይደሉም። ነገር ግን እውነተኛ ትምህርት ቤት ነው። ለቁርጠኝነት፣ ለመገናኘት፣ ለመቀበልና ራስን ለመስጠት የሚከፈት ትምህርት ቤት። ርዕሰ ሊቃነ ጳጳሳት ሊዮ በማድሪድ በፕላዛ ደ ሲቤሌስ በሚባል ስፍራ ላይ በተከበረው የክርስቶስ ቅዱስ ሥጋና ክቡር ደም በዓል መሥዋዕተ ቅዳሴ ላይ ባደረጉት ስብከት ስፔንን የፈጠረው ሃይማኖታዊነትን የገለጹ በዚህ መንገድ ነው። በውህደት፣ በሕዝብ አምልኮ፣ በሥነ ጥበብ፣ በሙዚቃና በሥነ ሕንፃ አማካኝነት የሚገለጽ ሃይማኖታዊነት፣ በመንገዶች ላይ የሚሄደው ክርስቶስ ሲሉ ርዕሰ ሊቃነ ጳጳሳት ከድሆች፣ ከተገፉ፣ ብቻቸውንና ከተተዉ ጋር የሚገናኝ ሕያው ክርስቶስ ነው። በስፔን ውስጥ ቤተ ክርስቲያኗ ከረዥም ጊዜ በፊት የክርስቶስ ቅዱስ ሥጋና ክቡር ደም ክብረ በዓልን ከበጎ አድራጎት ቀን ጋር አቀላቅላ ማክበሯ የአጋጣሚ ነገር አይደለም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ግልጽ ግብዣ አቅርበዋል። ታዋቂ ሃይማኖታዊ እምነት በሕይወት ባለበት አገር በቀድሞ ጊዜ እንደነበረ ሙዚየም የሚጎበኝ ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆን የለበትም። ማንም ሰው በጌታ ፊት ተንበርክኮ ወንድሙን ሊንቅ ስለማይችል በእግዚአብሔር ፊትና በባልንጀራችን ፊት እንድንበረከክ የሚያስተምረን ትምህርት ቤት፣ ስጦታ የሚሆነውን ፍቅርን ያለ ክፍያ የሚያስተምረን፣ በመካከላችን እንዲፈስና የራስ ወዳድነት ሰንሰለት እንዲሰበር የሚያስተምረን ትምህርት ቤት፣ እግዚአብሔር እውነተኛ መገኘት መሆኑንና እኛም በኅብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ የተጠራንበት ትምህርት ቤት፣ ሳንሸሸግ ነገር ግን በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ የተጠራንበት ትምህርት ቤት ሊሆን ይገባል። እነዚህ ቃላት በቀጥታ የሚናገሩት በጠንካራ ዋልታ ረገጥ ማኅበረሰብ ውስጥ ክፍፍልና ሞቅ ያለ ውዝግብ በተደጋጋሚ በሚከሰትበት ጠንካራ ጥራዝ ነጠቅ ማኅበረሰብ ውስጥ የስፔን ክርስትናን ሕይወት ተሞክሮ የሚያሳዩ ናቸው። ርዕሰ ሊቃነ ጳጳሳቱ በመጀመሪያ ክርስቲያኖች የክርስቶስ ቅዱስ ሥጋና ክቡር ደም ልብ እንዲረዱና እንዲኖሩ ጥሪ አቅርበዋል። ይህም የሚቀርበውና በተራው እንድንቀርብ የሚጠይቀን በሚሰቃይ ምግብ ወይም መጠለያ በሌለው ወንድም ወይም እህት ውስጥ እሱን የሚያውቅ አምላክ ነው። ከዚህ አንጻር የቤተ ክርስቲያኗ ማኅበራዊ ጠቀሜታ የሚገኘው በአገልግሎት ውስጥ ነው። ለድሆች ፍላጎቶች ምላሽ በመስጠት እርቅን በማበረታታት ዋልታ ረገጥነትን በማሸነፍ ለፍትህ በመሥራትና የበለጠ ሁሉን አቀፍ ማኅበረሰብ በመገንባት የቅዱስ ቁርባን ኢየሱስ ሲሉ ርዕሰ ሊቃነ ጳጳሳቱ የተደበቀ ዘላለማዊ ምንጭ የሚፈስና ጥማትን የሚያረካ ምንጭ ነው። ነገር ግን ሳያሳውር በውጫዊ ኃይል ራሱን ሳያስገድድ በሚያስደንቅ ሁኔታ ራሱን ሳያቀርብ በስውር የሚገለጽ ነው። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም ሕዝባዊ በዓል በግል አምልኮ ውስጥ ብቻ አያካትተንም። ነገር ግን ወንድሞቻችንንና እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ የሚሰቃዩትንና ተስፋቸውን ያጡ ሰዎችን ለማደስ ይልከናል። የቅዱስ ቁርባን ጸጋ ይለውጠናልና የታሪክ ለውጥ ዋና ገጸ ባሕርያት ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ይሆነናል። ክርስቲያኖች ዓለምን በመናፍስትና በጠላቶች የተሞሉ ሁሉንም ነገር ግልጽ የሚያደርጉ በሚመስሉ ተቃራኒ ግጭቶች ንጹሕ ቀላል አቀራረቦችና ማንነትን መሠረት ባደረጉ አቀራረቦች ውስጥ ከመጠመድ አደጋ ነጻ አይደሉም። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም በዓል ሁደት ታሪካዊ ትዝታ በአስቂኝ ናፍቆት ብቻ የተወሰነ ሳይሆን በአሁኑ ጊዜ በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰቡ ውስጥ የቀረገ ግብዣ መሆኑ አስፈላጊ ነው። በሌላ አነጋገር ለሰው ልጅ ልብ ለእርቅና ለሰላም ጥማት ምላሽ ለመስጠት አገልግሎት ይሆናል።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ

ጸሎት ዝግጅት መርተዋል። የጸሎት ዝግጅቱን ከ600,000 በላይ የሚሆኑ ወጣቶች በአደባባዩና በዙሪያው ባሉት ዋና ዋና ጎዳናዎች ላይ ሆነው ተሳትፈዋል። በዘመናዊው ዓለም ውስጥ እምነትን፣ የወንጌል ምስክርነትንና ሕይወትን አስመልክቶ ከወጣቶች ተወካዮች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በቅዱስ ቁርባን ስግደት የተከናወነው የቅዳሜው የዋዜማ ጸሎት ሥነ ሥርዓቱ ቅዱስነታቸው በስፔን ለሚያደርጉት የአንድ ሳምንት ሐዋርያዊ ጉብኝት ክፍል እንደነበር ታውቋል። የማድሪድ ከተማ ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮባካኖ የዛሬውን ወጣት የሚያጋጥሙ ተግዳሮቶችን በማስመልከት ንግግር ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከወጣቶቹ የቀረቡላቸውን ጥያቄዎች ካዳመጡ በኋላ ምላሽ ሰጥተዋል። ቅዱስነታቸው እምነታቸውን ያነሳሱ ሰዎችን በማስመልከት ለቀረበላቸው ጥያቄ በሰጡት ምላሽ እምነትን ከኅብረት ጋር ያጣመረውን ቅዱስ ዮሐንስ ክሪዞስቶምን በአድናቆት ጠቅሰው በአስቸጋሪ ጊዜያት ቸርነቱን ይበልጥ ያጠናከረውን የቪላኖዌቫ ቶማስንና ፍትሕን በመጠበቅና ሕዝብን በማገልገል የሚታወቀውን የሞግሮቢዮ ቱሪቪየስን በመጥቀስ በፔሩ በምሲናዊነት ባሳለፏቸው ዓመታት ውስጥ ችግር ካጋጠሟቸው ማኅበረሰቦች ጋር መገናኘት እምነታቸውን እንዳጠናከረውና በወንጌል እንደለወጠው አስታውሰዋል። ቅዱስነታቸው ከወጣቶች ለተነሱ ጥያቄዎች በሰጡት ምላሽ የእግዚአብሔርን ድምፅ በጸሎትና በጽሞና እንዲፈልጉ፣ ለእውነት ቁርጠኞች እንዲሆኑና የክርስትናና የጋብቻ ሕይወት እውነተኛ ጥሪ መሆናቸውን እንዲገነዘቡ አበረታተዋል። እውነተኛ የክርስቲያን ምስክርነት በግል ምርጫና በትሕትና የሚጀምር መሆኑን አጽንኦት ሰጥተው እያንዳንዱ ሰው አስተማሪ ከመሆኑ ቀደም ብሎ ደቀ መዝሙር ሆኖ መቀጠል እንዳለበት መምህራንንና መሪዎችን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም በፍጆታና በራስ ወዳድነት የሚታወቀውን የዘመናዊ ዓለም ጭንቀት ከግምት ውስጥ በማስገባት ጽሞና ሰዎች የእግዚአብሔር ድምፅ የሚያዳምጡበት፣ እውነትን ከቅዠት የሚለዩበትና ዘላቂ ትርጉም የሚያገኙበት እንደሆነ ያስረድተዋል። በዘመናዊው ማኅበረሰብ ውስጥ በታማኝነት መኖር እንደሚገባ ተናግረው ለዲዮግናጤስ የተጻፈውን ጥንታዊ ደብዳቤ በመጥቀስ ክርስቲያኖች በዘመናዊው ዓለም ውስጥ ሙሉ በሙሉ መሳተፍ እንዳለባቸውና ይህም በቄንጥ ወይም በርዕዮተ ዓለም ሳይማርኩ ሊሆን እንደሚገባ አሳስበው ከቁሳዊ ስኬት ደስታና ኃይል ይልቅ እምነት እውነተኛ ነጻነትንና ተስፋን እንደሚሰጥ፣ እንዲሁም ርዕዮተ ዓለምና ዝንባሌ ቶሎ ብለው ሲጠፉ እውነት ግን ጸንቶ እንደሚቆይ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ወጣቶች በዲጂታል ዓለም ውስጥ ጨምሮ በኅብረተሰብ ውስጥ የአዎንታዊ ለውጥ ወኪሎች እንዲሆኑ፣ የወንጌልን እሴትና ውበት ለሌሎች እንዲያስተላልፉ፣ ግድየለሽነትን፣ አመፅንና ሐሰትን በመዋጋት አዲስ የሰብአዊነት ምልክት እንዲሆኑ፣ ፍትሕን እንዲፈልጉና ሰዎች እንዲያደርጉላቸው የሚፈልጉትን ለሌሎች እንዲያደርጉ አሳስበዋቸዋል። በመጨረሻም ወጣቶች የክርስቶስን ምሳሌ በመከተል እውነተኛ ሰው እንዲሆኑ ጥሪ አቅርበው እምነትን እንደ እምነት ብቻ ሳይሆን በበጎነት የሚገለጽ የአኗኗር ዘይቤ እንዲያደርጉትና ይህም ታሪክን የመለወጥ ችሎታ ያለውና ዓለምን የተሻለ ለማድረግ የሚያስችል በጎ ምግባር መሆኑን በመግለጽ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲለውጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት አራተኛው ዓለም አቀፍ ሐዋርያዊ ጉብኝታቸው ልዩ ልዩ ሐዋርያዊ ተልእኮ ካላቸው አባላት ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው የሲቪልና የሃይማኖት መሪዎች የተለያዩ ትርካዎችን ወደ ጎን በመተው ለችግር ተጋላጭ የሆኑትን እንዲንከባከቡና የሌሎችን ሰብአዊ ክብር በትክክል እንዲመለከቱ አሳስበው ወጣቶች እውነተኛ ስብዕናን በመያዝ ታሪክን በፍቅር እንዲለውጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለማድረግ ወደ ስፔን ሲደርሱ የመዲናዋ ማድሪድ ጎዳናዎች እርሳቸውን ሊቀበሉ ተስፋ ባደረጉ በርካታ መንፈሳዊ ነጋዴያን፣ የአገር ጎብኚዎችና መንገደኞች መሞላቷ ተነግሯል። ቅዱስነታቸው በስፔን በሚያደርጉት የስድስት ቀናት ሐዋርያዊ ጉብኝት የመጀመሪያ ቀን ንጉሣዊ ቤተ መንግሥትን በጎበኙበት ወቅት በንጉሥ ፊሊፔ ስድስተኛ፣ በንግሥት ሌቲሲያና በሴት ልጆቻቸው አቀባበል ተደርጎላቸዋል። በሥነ ሥርዓቱ ላይ ንጉሡም ሆነ ቅዱስነታቸው በስፔን 2000 ዓመታት የዘለቀውን ረጅም ካቶሊካዊ ባህልን አስታውሰው ቅዱስነታቸው በዕለቱ ባደረጉት ንግግር ሕዝቡ በማኅበረሰቡ እውነታና ታሪክ ውስጥ መከፋፈልና ልዩነት የሚያመጡ ትርካዎችን ወደ ጎን በማድረግ ውስብስብነትን ፍሬያማና ንጹሕ በሆኑ መንገዶች እንዲያሸንፍ ጥሪ አቅርበዋል። መከፋፈል በተስፋፋበትና የሰብአዊ መብቶች ጥበቃ በቀነሰበት በዚህ ወቅት እነዚህን ነገሮች ማለፍ እንደሚገባ አሳስበው ለእውነት ታማኝ የሆኑ ሰዎች በሰዎች ሕሊና ውስጥ ፍትሕና ሰላም እስኪሰርጽ ድረስ ከቦታ ቦታ እንዲንከራተቱ ተደርገዋል ብለዋል።
የሰብአዊ ክብር ጥበቃና የተጋላጭ ሰዎች የሚደረገውን እንክብካቤ ያስተዋውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ አገረ ስብከት ውስጥ እርዳታ በማድረግ ላይ የሚገኙ

ሴቪያ 24 ሆራስ የተሰኘ ካቶሊካዊ የበጎ አድራጎት ድርጅት ማህበራዊ ፕሮጀክት ጠቅሰው ይህ ፕሮጀክት በማድሪድ ውስጥ ያለ ማንኛውም ሰው ከማድሪድ የመጣ በመሆኑ ለሁሉም ሰው መልካም አቀባበል የሚያደርግ መሆኑን አጽንኦት ሰጥተዋል። በዚህ የእርዳታ መስጫ ማዕከል ውስጥ ማንም ብቸኛ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምጽዋት መስጠት ከበጎ አድራጎት ጋር ተመሳሳይነት እንደሌለው ገልጸው የግል ግንኙነት ሊኖር እንደሚገባ በማሳሰብ የነፍሲየር ርዕሰ ሊቃነ ጳጳሳት ፍራንችስኮስን አስተምሮ በማስታወስ ሰዎች በእውነት የሚያገለግሏቸውን ሰዎች አይን ይመለከቱ እንደሆነና ክብራቸውንም ይገነዘቡ እንደሆነ ጠይቀዋል። ቅዱስነታቸው በጉብኝታቸው ቀን ማጠቃለያ ለማድሪድ ወጣቶች በተዘጋጀው የጸሎት ስነ ስርዓት ላይ ከከተማው ወጣቶች ጋር ለመገናኘት ወደ ፕላዛ ዴ ሊማ የተጓዙ ሲሆን ከሙዚቃ ዝግጅቱ በኋላ ከጥቂት የወጣት ቡድን አባላት ጋር ተገናኝተው ባደረጉት ንግግር በዛሬው ዓለም ውስጥ የሚያጋጥሟቸውን ተግዳሮቶች በተመለከተ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ያነሳሱ ቅዱሳንን በማስመልከት ከተነሱ ጥያቄዎች መካከል አንዱ ወደ ሆነው ወደ ቅዱስ ዮሐንስ ክሪዞስቶም ሕይወት በመመለስ ከግማሽ ሚሊዮን በላይ ለሚሆኑ ወጣቶች ባደረጉት ንግግር ወጣቶች ለክህነት አገልግሎት፣ ለመንኩስና ሕይወት ወይም ለሌሎች የቤተ ክርስቲያን አገልግሎቶች ለሚቀርብላቸው ጥሪ መፍራት እንደሌለባቸው አሳስበዋል። ለሌላው ጥያቄ በሰጡት ምላሽም ወጣቶች የእግዚአብሔርን ድምፅ ለማወቅ የጽሞና ጊዜ እንዲኖራቸው በማበረታታት በዚያ የጽሞና ጊዜ ርዕዮተ ዓለም የሚያልፍ መሆኑን እውነት ግን ዘወትር የሚኖር መሆኑን እንረዳለን ብለዋል። የጽሞናና የእውነት ፍለጋ አንድ ሰው ብቻውን የሚያደርገው እንዳልሆነ ተናግረው ማንም ሰው በኢየሱስ ብቻ እንደማያምን ማስታወስ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ወጣቶች በዚህ የአመፅ የጦርነትና የግዴለሽነት ጉዞ መካከል አዲስ የሰብአዊነት ምልክት እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች በተልእኮ ላይ እውነተኛ እንዲሆኑ ከመልክ ይልቅ ሥጋና ደም ያላቸው እንዲሆኑ በማሳሰብ የካቶሊክ እምነት በበጎ አድራጎት የተሟላ ሕይወት መሆኑንና ወጣቶች በሙሉ በዘመናዊው ዓለም ውስጥ የወንጌል ልዑካን እንዲሆኑ አደራ ብለው በመጨረሻም ይህ በጎነት ታሪክን ከማንኛውም ነገር በላይ የሚቀይር መሆኑን በመናገር ወጣቶችም ታሪክን መለወጥ እንደሚችሉና በፍቅር እንዲያደርጉት በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 1 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 2/2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን የማድሪድ ቤተክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የወንጌል ደስታን በአንድነትና በብዛነት መመስከር እንደሚገባ ማሳሰባቸውን በሁለተኛው ዜናችን እናቀርብላችኋለን። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ዕጣ ፈንታን በመቅረጽ ረገድ ሊረዱ እንደሚገባ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የማድሪድ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን ገለጸች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ከአገሪቱ የፓርላማ አባላትና ከጥቃት ሰለባዎች ጋር ተገናኝተው ተወያይተዋል። እንዲሁም በአልሙዲና ካቴድራል ውስጥ ጸሎት በማድረስ ወደ 80 ሺህ ከሚጠጉ ምዕመናን ጋር ማምሻውን አሳልፈዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 1 2018 ዓ.ም ምህረት በማድሪድ ባሳለፉት ሙሉ ቀን በስፔን ፓርላማ ታሪካዊ ጉብኝት በማድረግ ዛሬ በዓለም አቀፍ ደረጃ በሚነሱ አንዳንድ ጉዳዮች ሰብአዊ ክብርን፣ ስደትን፣ የህይወት ጥበቃን፣ የጦር መሳሪያ ትጥቅ ማደራጀትን፣ የቤተሰብ ህይወትን፣ ሰው ሰራሽ አስተውሎትንና ሰላምን በሚመለከቱ ጉዳዮች ላይ ተወያይተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ፍትሃዊ ማህበረሰብ የሚመሰረተው ለእያንዳንዱ ሰው የማይደፈር ክብር ዕውቅናን በመስጠት ነው ብለው፣ በዚህ መልክ የአገራትን ህሊናና የዓለም ስነ ምግባር መሠረት የሚፈታትን አሳዛኝ የስደት ክስተትን አስታውሰዋል። የስደተኞችና የጥገኝነት ጥያቄዎች ሁኔታ በሰዎች ላይ የሚያተኩር ለስደት ዋና ምክንያቶች የሆኑ ችግሮችን የሚፈታና ስደትን ከመቆጣጠር በላይ የሆነ ምላሽን ይጠይቃል ሲሉ አጽንኦት ሰጥተዋል። ቀጥለውም እያንዳንዱ ጦርነት በመደራደር ችሎታ ላይ የሚደርስ ከባድ ሽንፈት መሆኑን ገልጸው የጦር መሳሪያዎች ጊዜያዊ ጸጥታን ሊያስገኙ ቢችሉም ነገር ግን እውነተኛና ዘላቂ ሰላም መገንባት አይችሉም በማለት ባስገነዘቡ ጊዜ ከሰባት ደቂቃ በላይ ተጨብጭቦላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ፓርላማ ቆይታ በኋላ ከአገሪቱ ብፁዓን ጳጳሳት ጋር ተገናኝተው ግልጽና ቀጥተኛ ተመሳሳይ መልእክቶችን አስተላልፈው ብፁዓን ጳጳሳቱን አንድነትን እንዲጠብቁ፣ የእርስ በርስ ውይይትን እንዲያሳድጉ፣ ከመለያየት ይልቅ በአንድነት ሆነው በአደራ የተሰጣቸውን ምዕመናን እንዲመሩ ጥሪያቸውን አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፍራው ለነበሩ ሰዎች ባደረጉት ንግግር የቤተ ክርስቲያኒቱ ጥንካሬ የሚለካው በሀብቷ ብዛት ሳይሆን በልጆቿ ቅድስና፣ በሐዋርያዊ እረኞቿ ኅብረትና በመንፈስ ቅዱስ ለመመራት ፈቃደኛ በሆኑ ሰዎች ትሕትናና ጽኑ ታማኝነት ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያኒቱ ከክርስትና እምነቶችና ሌሎች ሃይማኖቶች ጋር ከማያምን ማኅበረሰብ፣ ከሲቪል ባለሥልጣናትና ለጋራ ጥቅም በበጎ ፈቃድ ለሚሰሩ ሰዎች የበለጠ በነጻነት ለመናገር ውስጣዊ ሰላም እጅግ አስፈላጊ መሆኑን አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ውስጥ በካህናት በደል ከደረሰባቸው ሰዎች ጋር አንድ ሰዓት የቆየ የግል ውይይት ማካሄዳቸውን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ የገለጹ ሲሆን ተጎጂዎቹም በበኩላቸው ቤተ ክርስቲያኒቱ ለእንዲህ አይነት አሳዛኝ ጉዳይ የምትሰጠው ምላሽ የበለጠ ውጤታማ የሚያደርጉ ሐሳቦችን ሲያቀርቡ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥቃቱ ሰለባዎች ስቃይ በጥልቀት የተሰማቸው መሆኑን የመግለጫ ክፍሉ ዳይሬክተር ማቴዎ ብሩኒ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ብፁዓን ጳጳሳት ጋር የማድሪድ ሀገር ስብከት ጠባቂ የአልሙዲና እመቤታችን ማርያም ካቴድራል ውስጥ በጸሎት የተወሰነ ጊዜ ካሳለፉ በኋላ በፈረሰው ግድግዳና በእመቤታችን ቅድስት ድንግል ማርያም ሐውልት በማሰላሰል ባደረጉት ንግግር አዲስ የሚያምርና ዘላቂ የሚሆን ሥራ ለመሥራት ግንቦችን ለማፍረስ ፈቃደኞች መሆን አለብን ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው የእምነት ምስክርነቱን እንዲገልጽ በማሳሰብ የእመቤታችን ቅድስት ድንግል ማርያም እገዛን እንዲለምን አደራ ብለዋል። ለእግር ኳስ ተጫዋቾች በዚህ ስቴዲየም ውስጥ ጎል ማስቆጠር በሕይወታቸው ላይ የማይረሳ ምልክት የሚተው እንደሆነ ገምታለሁ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ዛሬ በማድሪድ የምትገኝ ካቶሊካዊት ቤተ ክርስቲያን የማይረሳ ታሪክ አስመዝግባለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትኩረታቸውን ከዓለማዊ ድል ጥልቀት ወዳለው መንፈሳዊ ድል በማዞር ከማድሪድ አገር ስብከት የመጡ ወደ 80 ሺህ የሚጠጉ ምዕመናን ውብ ቤተሰባዊነት በመገንባታቸው አድናቆታቸውን ገልጸውላቸዋል። ቅዱስነታቸው በንግግራቸው የዜማና የሙዚቃ ውበት አስፈላጊነት በመገንዘብ ሁሉም ሰው የደግነት መንፈሳዊ ጥበብን እንዲማር አሳስበው፣ ያለዚህም የወንጌል ምስክርነት መደጋገም ከመሆኑ በላይ ውጤታማነቱን ሊያጣ ይችላል ሲሉ አስገንዝበዋል። የማድሪድ ሀገር ስብከት እንደ ቤተ ክርስቲያን በአንድነት በልዩ ልዩ አስደንጋጭ ምስሎችና ቃላት ለተጎዳው፣ ፍትህን ለተራበውና እውነትን ለተጠማው የሰው ልጅ ኃይል የሚሆን የወንጌል ምስክርነት ሊሰጥ የሚችል በመሆኑ ምዕመናን መፍራት የለባቸውም ሲሉ አሳስበዋል። መንፈሳዊ ዝማሬ ወደ ሰዎች ልብ ውስጥ ሲደርስ መልካም አቀባበል እንዲሰማቸው ያደርጋል ብለው፣ ፍቅር ቤተኛነት እንዲሰማ የሚያደርግ ቋንቋ በመሆኑ ሁሉም ሰው ለሌላው የተገለጠ መጽሐፍ ቅዱስ መሆን እንደሚገባ በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ የወንጌልን ደስታ በአንድነትና በብዛነት መመስከር እንደሚገባ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከማድሪድ ሀገረ ስብከት ምዕመናን ጋር በከተማው በሚገኘው ሳንቲያጎ በርናቡ ስቴዲየም ተገናኝተዋል። ቅዱስነታቸው ከምዕመናኑ የተሰጡ ምስክርነቶችን መሰረት በማድረግ በምስጢረ ጥምቀት በሲኖዶሳዊነትና በስብከተ ወንጌል አገልግሎት ላይ ያላቸውን አስተያየት አካፍለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ በሚገኘው ታዋቂው የሳንቲያጎ በርኑባ ስቴዲየም ውስጥ ሰኞ ሰኔ 1 2018 ዓመተ ምህረት አመሻሽ ላይ በመገናኘት የሀገረ ስብከቱ ምዕመናን በፍጥነት እየተለወጠች ባለች ከተማ ውስጥ መናገር የሚችሉ የተስፋ ምሳሌዎች እንዲሆኑ ግብዣቸውን አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በበዓሉ ላይ ንግግር ከማድረጋቸው በፊት በማድሪድ ሀገረ ስብከት ሕይወት የተሳተፉ ምዕመናን፣ የሐዋርያዊ ምክር ቤት አባል፣ የሀገረ ስብከት ካህን፣ በቤተ ክርስቲያኒቱ አቀባበልና ድጋፍ ያገኘ ስደተኛ ቤተሰብና በቅርቡ ምስጢረ ጥምቀትን የተቀበለ አንድ ጎልማሳ የማድሪድ ቤተ ክርስቲያን ልዩ ልዩ እውነታዎችን የሚያንጸባርቁ የግል ምስክርነቶችን አቅርበዋል። የምስክርነቶቹ የእምነት፣ የአገልግሎት፣ የማሰላሰልና የመለወጥ ታሪኮቻቸው ሩስ ሊቃነ ጳጳሳት ሊዮ 14ኛ በምዕመናን ኅብረት፣ በስብከተ ወንጌልና በዘመናዊው የከተማ ማኅበረሰብ ውስጥ የቤተ ክርስቲያን የሚስዮናዊነት ጥሪ በማስመልከት ላቀረቧቸው አስተያየቶች ሕያው አውድ እንደነበሩ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስቴዲየሙ ለተሰበሰቡ ወደ 80 ሺህ ለሚሆኑ ምዕመናን ባደረጉት ንግግር ምሽቱን ታላቅ የእምነት መዝሙር ሲሉ ገልጸውት፣ የማድሪድ ሀገር ስብከት ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮቦካኖ መንፈሳዊ ዜማና አንድነት የቤተ ክርስቲያንን ሕይወት የሚረዱበት መንገድ አድርገው በማቅረባቸው አመስግነዋቸዋል። አሃዞች፣ መረጃዎችና እውነታዎች ብቻቸውን ማኅበረሰብን ለመገንባት በቂ አይደሉም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልባችን መዘመር አለበት ሲሉ አሳስበው፣ ከመንፈሳዊ ዜማ ተምሳሌነት በመነሳት ቤተ ክርስቲያን ማለት በዜማ ውስጥ የብዙ ቃላት አንድነት የሚገለጽበት የምዕመናን ኅብረት መሆኑን በማሰብ አንድነት ልዩነቶችን ሳያስወግድ ነገር ግን ወደ ስምምነት የሚያመጣ መንገድ እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም ምስጢረ ጥምቀት የመለወጥ ኃይል እንደሆነ በቀረበው ምስክርነት ላይ በማሰላሰል እምነት የሚለውጠው የግለሰብን ሕይወት ብቻ ሳይሆን ስጦታዎችንና ተስጦዎችን የመረዳት መንገድንም ጭምር እንደሆነ አስረድተው፣ እንደ ግል ስጦታነት የሚታሰበው ምስጢረ ጥምቀት በጋራ ጥቅም አገልግሎት ላይ ያተኮረ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በሚለው በቅርቡ ይፋ ያደረጉትን ሐዋርያዊ መልእክታቸውን በመጥቀስ በብዝሃነትና በኅብረት መካከል ባለው ግንኙነት ላይ በማሰላሰል ሲናገሩ የኢየሩሳሌምን ቅጥር እንደገና በመገንባት አንድ ሙሉ ማኅበረሰብን ያስተባበረውን መጽሐፈ ነህምያን አስታውሰዋል። እንደዚሁም ዛሬ ክርስቲያኖች እርስ በርስ በመደማመጥ በጋራ ውይይትና በሲኖዶሳዊነት መንገድ ልዩነቶችን ወደ ሀብት ለመለወጥ መጠራታቸውን በማስታወስ በተለይም እንደ ማድሪድ ባሉ ትላልቅ ከተሞች ውስጥ ብዙ ባህሎች፣ ወጎችና ልምዶች እንደሚገኙ ተናግረው ማድሪድ ለቤተ ክርስቲያን አዳዲስ ጥያቄዎችን እያቀረበች ለወንጌል አገልግሎት ልዩ ዕድል የምትሰጥ ከተማ እንደሆነች ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምዕመናኑ ባስተላለፉት መልእክት የሚታወቁ ፈተናዎችን እየተቋቋሙ አዳዲስ የባህል ትርካዎችና ማኅበራዊ እውነታዎች እየተቀረጹ ወዳሉበት የከተማዋ ልብ እንዲጓዙ አበረታተው፣ ወደ ከተማዋ ልብ መድረስ የሚቻለው ከእውነት ጋር በመተባበርና እውነት ዘወትር ከእኛ እንደሚበልጥ ያለንን ግንዛቤ በማዳበር ነው ሲሉ አስረድተዋል። ደግነት እንደ ክርስቲያን ምስክርነት ያለውን አስፈላጊ ገጽታ አጉልተው የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ብዙውን ጊዜ መከፋፈል፣ እርግጠኛ አለመሆንና ብቸኝነት በሚታይበት ማኅበረሰቦች ውስጥ የወንጌል ምስክርነት ከእውነተኛ የሰው ልጅ ግንኙነት ተለይቶ ውጤታማ ሊሆን እንደማይችል ተናግረው የማድሪድ ከተማ የበለጸገ ልዩነት በማስታወስ የእግዚአብሔር ምሕረት ያለ ልዩነት እያንዳንዱን ሰው የሚያቅፍ መሆኑን አስታውሰዋል። የቤተ ክርስቲያኒቱ ተልእኮም በኢየሱስ ክርስቶስ የተገለጸውን ዓለም አቀፍ የሕይወት ሙላት ጥሪ በግልጽ ማሳየት ነው ሲሉ አክለዋል። በተለይ በቤተ ክርስቲያኒቱ ውስጥ ተቀባይነት ያገኘ ስደተኛ ቤተሰብ ምስክርነት በመጥቀስ ብዙ ሰዎች በጭፍን ጥላቻ ወይም በብስጭት የተሞሉ የፍርሃት ልብ ይዘው የክርስቲያን ማኅበረሰቦችን እንደሚቀርቡ ጠቅሰው፣ ደግነት ከጥቂት ሰዎች የሚመጣ ቢሆንም የብዙዎችን ፍርሃት ማሸነፍ ይችላል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቁምስናዎችና የአገር ስብከት ሐዋርያዊ ምክር ቤቶች ሚናን አጉልተው በማሳየት ወደ አስተዳደራዊ መዋቅርነት እንዳይቀየሩ አስጠንቅቀው፣ ይልቁንም ምዕመናን መንፈስ ቅዱስን አብረው ለማዳመጥና እግዚአብሔር ቤተ ክርስቲያንን ለዘመናዊ ፈተናዎች ምላሽ እንድትሰጥ እየጠራ መሆኑን የሚያውቁበትና ለጋራ ግንዛቤ ልዩ ቦታዎች መሆናቸውን አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ጣፈንታን በመቅረጽ ረገድ ሊተባበሩ እንደሚገባ ተነገረ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርባል።
1: ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በማስመልከት አፍሪካ ግንባር ቀደም ድምጾች መካከል አንዱ የሆኑት ፕሮፌሰር ቤንጃሚን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማግኒፊካ ሂማኒታስ ወይም የሰው ልጅ ታላቅነት መውጣቱን ተከትሎ የብፁዕነታቸውን ድምጽ በማስተጋባት አፍሪካውያን የሰው ሰራሽ አስተውሎት እድገትን በሚመለከት በዓለም አቀፍ ውይይቶች ውስጥ መገለል እንደሌለባቸው ያላቸውን እምነት በተደጋጋሚ ገልጸዋል። ሰው ሰራሽ አስተውሎት በሚያስደንቅ ፍጥነት ሰዎች የሚሰሩበትን፣ የሚግባቡበትን፣ የሚማሩበትንና ውሳኔዎችን የሚወስኑበትን መንገድ እየቀየረ በመጣበት ባሁን ወቅት የሰውን ልጅ በራሳቸው መንገድ የሚቀርጹትን ቴክኖሎጂዎች የሚቀርጸው ማን ነው የሚለው አንድ አስቸኳይና አንገብጋቢ የሆነ ጥያቄ በብዙዎች ዘንድ እየተነሳ መሆኑም ተገልጿል። በሰው ሰራሽ አስተውሎት ጥናት ውስጥ የአፍሪካ ግንባር ቀደም ድምጽ ለሆኑት ፕሮፌሰር ቤንጃሚን ሮዝማን የዚህ ጥያቄ መልስ ግልጽ ሲሆን፣ ሁሉም የዓለም ክልሎች በውይይቱ ላይ ካልተሳተፉ ሰው ሰራሽ አስተውሎትን የጋራ ጥቅምን ከማስጠበቅ ይልቅ የነበረውን ኢፍትሐዊነትን የማጠናከር አደጋ እንዳለውም ይገልጻሉ። ፕሮፌሰር ቤንጃሚን በሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ ማድረግን ማዕከል ያደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት መውጣትን ተከትሎ እንዲሁም ለሰዎች ድምፅና ፊት ጥበቃ ማድረግ በሚል ጭብጥ በቫቲካን በተካሄደው ጉባኤ ላይ ከተሳተፉ በኋላ ከቫቲካን ዜና ጋር በደረጉት ቆይታ ሰው ሰራሽ አስተውሎት ያቀረበውን እድሎችና ተግዳሮቶች፣ የአፍሪካን አመለካከቶች በዓለም አቀፍ ውይይቶች ውስጥ የማካተት አስፈላጊነትንና በርዕሰ ሊቃነ ጳጳሳቱ ሐዋርያዊ መልእክት ላይ የቀረበውን ስነ ምግባራዊ ራእዮችን አስመልክተው ገለጻ አድርገዋል። ፕሮፌሰር ቤንጃሚን ጆሃንስበርግ በሚገኘው የዊትዋተርስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ የማሽንና ሮቦቲክስ መምህር እንዲሁም በሰዎችና በማሽኖች መካከል ያለውን አስተውሎት ለመረዳት የሚጥረው በደቡብ አፍሪካ ግንባር ቀደምና ፈርጀ ብዙ የምርምር ማዕከል የሆነው የማሽን አስተውሎትና የነርቭ ጥናት ኢንስቲትዩት ዳይሬክተር እንደሆኑም ተገልጿል። ይህ ኢንስቲትዩት የአእምሮ ሳይንስ፣ የባህሪ ሳይኮሎጂ፣ ፍልስፍና፣ ስነ ምግባር፣ አስተዳደር፣ የግንዛቤ ዝግመተ ለውጥና የፈጠራ ጥበባትን በመሳሰሉ ዘርፎች ላይ የተሰማሩ ተመራማሪዎችን በአንድ ላይ ያሰባሰበ መሆኑን የገለጹት ፕሮፌሰሩ ተቋሙ ሰው ሰራሽም ሆነ ተፈጥሯዊ በሆኑ አስተውሎቶች ዙሪያ ለሚነሱ አንኳር ጥያቄዎች ምላሽ ለመስጠት አንድ አይነት ፍላጎት ያላቸውና ከሰፊ የትምህርት ዘርፎች የተውጣጡ ምሁራንን አንድ ላይ ማሰባሰቡን ጠቅሰዋል። የተቋሙ ዓላማ በተለይ ለአፍሪካ አዳዲስ የሰው ሰራሽ አስተውሎት መተግበሪያዎችን ማዘጋጀት ብቻ ሳይሆን ከተለያዩ የማሰብ ችሎታ ካላቸው አካላት ጋር መሳተፍ ማለት ምን ማለት እንደሆነ፣ ሰዎችና ሰው ሰራሽ አስተውሎት እርስ በርስ ሊገናኙ የሚችሉበትን መንገድ እንዴት መፈለግ እንደሚቻል እና ከሰው ሰራሽ አስተውሎት ራሱ ምን እንማራለን የሚሉ መሰረታዊ ጥያቄዎችን ለመመለስ ያለመ መሆኑን አስረድተዋል። ፕሮፌሰር ቤንጃሚን አፍሪካ በሰው ሰራሽ አስተውሎት ልማት ውስጥ ያላት ተሳትፎ የቴክኖሎጂ ጉዳይ ብቻ ሳይሆን የውክልናና የኃላፊነት ጥያቄ መሆኑን ጠቅሰው ሰው ሰራሽ አስተውሎትን እኛ ልንቀርጸው ይገባል ወይስ እሱ ሊቀርጸን ይገባል የሚለውን ጥያቄ ዋናው እንደሆነም አስታውሰዋል። ሰው ሰራሽ አስተውሎት ከትምህርትና ጤና ጥበቃ ጀምሮ እስከ አስተዳደርና የሥራ ስምሪት ድረስ በእያንዳንዱ የህብረተሰብ ክፍል ላይ ተጽዕኖ እያሳደረ በመጣበት በአሁኑ ወቅት አፍሪካ ቁልፍ ውሳኔዎች በሚተላለፉበት ጠረጴዛ ላይ መቀመጫ ሊኖራት ይገባል ብሎ እንደሚያምኑ የገለጹት ፕሮፌሰሩ አንድ ኩሩ አፍሪካዊ ድምጻችን በዚህ ዋ ላይ መወከል አለብን ያሉ ሲሆን፣ ነገር ግን ያ ውክልና ችግሮቻቸውን ለመፍታት ሰው ሰራሽ አስተውሎትን እንዴት እንደሚጠቀሙ የሚያውቁ ሰዎች ስላለን ብቻ ሳይሆን ለመወያየት የቴክኖሎጂውን እድገትን በመቅረጽ ረገድ እና ከሰዎች ጋር እንዴት መገናኘት እንዳለበት ለመርዳት አፍሪካ በትልቁ ጠረጴዛ ላይ መቀመጥ አለባት ብለዋል። ጉዳዩ እሴቶችን፣ ባህልን፣ ቋንቋንና ሰብአዊ ክብርን የሚመለከት ስለሆነ ከቴክኒካል እውቀት በላይ ነው ያሉት ፕሮፌሰር ቤንጃሚን አጠቃላይ ስነ ምህዳራችን በሌላ ቦታ የተገነቡ መሳሪያዎችን በመጠቀም ወራዊ የደንበኝነት ምዝገባዎችን በመክፈል እና ያንን እሴት በመናድ ላይ የተመረኮዘ ከሆነ አደጋዎች ሊኖሩ እንደሚችሉ ጠቁመው መሳሪያዎቹ ለዓላማ የተገነቡ ላይሆኑ እንደሚችሉ እና የሕዝቡን ባህላዊ ደንቦች፣ ቋንቋዎች ወይም በማህበረሰቡ ውስጥ አስፈላጊ የሆኑትን እሴቶች ላያንጸባርቁ እንደሚችሉም ገልጸዋል። ፕሮፌሰር ቤንጃሚን ሁኔታውን እንደ አዲስ የቅኝ ግዛት ሁኔታ አድርገው ለመግለጽ ቢያቅማሙም በሌላ ቦታ በተዘጋጁ ቴክኖሎጂዎች ላይ ጥገኛ መሆን አዲስ የተጋላጭነት አይነቶችን ሊፈጥር እንደሚችል እና ለጂኦፖለቲካዊ አደጋዎች የተጋለጠ ጥገኝነትን እንደሚያስከትል በመግለጽ በዚህም የተነሳ አፍሪካና በዓለም ዙሪያ ያሉ ሁሉም ማህበረሰቦች ሰው ሰራሽ አስተውሎትን የሚዳብርበትን መንገድ በመቅረጽ ረገድ ድምጽ ሊኖራቸው እንደሚገባም አሳስበዋል። ፕሮፌሰር ቤንጃሚን የማይካዱ ጥቅሞችን ያስገኘውን ያክል ለጽንፈኝነት፣ ለማጭበርበርና ለህዝብ አመኔታ መሸርሸር ከፍተኛ አስተዋጽኦ ያደረገውን የማህበራዊ ሚዲያ ቴክኖሎጂ አጠቃቀም ዙሪያ ግልጽ የሆነ ስጋቶች መኖራቸውን በማመላከት በማህበራዊ ሚዲያዎች የደረሰው ጉዳት ሰፊ እንደሆነ ያላቸውን እምነት ገልጸው ከነዚህ ቴክኖሎጂዎች ውስጥ አንዳቸውም በተፈጥሯቸው መጥፎ እንዳልሆኑ፣ ነገር ግን አሰራራቸው አብዛኛውን ጊዜ ለሰው ልጅ ደህንነት ቅድሚያ የማይሰጡ ማበረታቻዎችን ያንጸባርቃሉ ብለዋል። ትኩረታችንን የወሰደውና በህብረተሰቡ ዘንድ ጽንፈኝነት ያስፋፋው ማህበራዊ ሚዲያ የሰውን ልጅ መስተጋብር በትክክል ለውጦታል ያሉት ፕሮፌሰር ቤንጃሚን አሳሳቢው ጉዳይ ሰው ሰራሽ አስተውሎት እነዚያን ተለዋዋጭ ሁኔታዎች በላቀ ደረጃ ሊያሰፋው መቻሉና ማህበራዊ ሚዲያውን ብቻ ሳይሆን ስራችንና ትምህርታችንን ጨምሮ ሁሉንም ነገር የሚነካ መሆኑን አመላክተው ተመሳሳይ ሁኔታ ለሰው ሰራሽ አስተውሎት ልማት መረጃን ለመሰብሰብ የሚደረገው ውድድር ሌላኛው ብቅ ያለ ፈተና መሆኑን አስጠንቅቀዋል። በርካታ የአፍሪካ ቋንቋዎችና ባህላዊ ልማዶች በዲጂታል የመረጃ ስብስቦች ውስጥ ያን ያክል ውክልና የላቸውም ያሉት ፕሮፌሰር ቤንጃሚን እንደነዚህ አይነት ዕውቀቶችን መሰብሰብና ማቆየት አስፈላጊ ቢሆንም ማህበረሰቦች በባህላዊ ቅርሶቻቸው ላይ ባለቤትነትና ቁጥጥር ማድረግ እንዳለባቸው አስጠንቅቀው ይሄ ሁሉ ተሰብስቦ በድረ ገጽ ላይ ከተቀመጠ በቀላሉ በትልልቅ የመተግበሪያ ሞዴሎች ሊገለበጡ እንደሚችሉ ጠቁመው ሰው ሰራሽ በራሳቸው መረጃ ላይ ሉዓላዊነታቸውን በመተው ተስፋ ሊቆርጡ እንደማይገባም አሳስበዋል። በዚህም ምክንያት የሰው ሰራሽ አስተውሎት አስተዳደር ከሁሉም የዓለም ክፍሎች የሚመጡ ድምጾችን ማካተት እንዳለበት ያላቸውን እምነት ገልጸው ትክክለኛው መፍትሄ በዚህ ውይይት ውስጥ ከየትኛውም የዓለም ክፍል የተውጣጡ ሰዎች መኖራቸው እንደሆነም ጠቁመዋል። ደቡብ አፍሪካ ይህንን ፈተና ለመቋቋም ዝግጁ መሆን አለመሆኗን የተጠየቁት ፕሮፌሰር ቤንጃሚን ይህ እንደሚሆን ያላቸውን በጥንቃቄ የተሞላ ብሩህ ተስፋን ገልጸው የሀገሪቱን ጠንካራ የትምህርት ተቋማት፣ ህብረተሰቡን ለማገልገል ቁርጠኛ የሆኑ ተሰጥኦ ያላቸው ተመራማሪዎችና ኩባንያዎች ሁኔታ እያደገ መሆኑን ጠቁመው ከባድ ቢሆንም እሳቸው እንደሚያስቡት ዝግጁ መሆኗን በመግለጽ በዚህ ቦታ ላይ ድምጻቸውን ማግኘት የጀመሩ በርካታ ብልህ ሰዎች አሉ በማለትም ገልጸዋል። ሆኖም ግን አሁንም ወሳኝ የሆኑ ስራዎች እንደሚቀሩ የጠቆሙት ፕሮፌሰሩ ያልተደራጁና የተመሰቃቀሉ በርካታ ነገሮች መኖራቸውን ጠቁመው የተለያዩ አካላት እርስ በእርስ በሚገናኙበትና ከመንግስት ጋር በሚገናኙበት መንገድ ላይ ብዙ ስራ መስራት ያስፈልጋል ያሉ ሲሆን፣ ሆኖም ግን ጊዜው እንዳረፈደ እርግጠኛ ሆኖ መናገር እንደሚቻል ገልጸው ይህ ሁሉ በጣም አስቸኳይ ቢሆንም ይህንን ለማስተካከል እምቅ ችሎታው ያለ ይመስለኛል ብለዋል። ፕሮፌሰር ቤንጃሚን በቃለ ምልልሳቸው ወቅት አብዛኛውን ጊዜ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኙትን ጭብጦች በማስተጋባት ሐዋርያዊ መልእክቱ ውስጥ ከእሳቸው ሐሳብ ጋር የሚስማሙ በርካታ ነገሮች እንዳሉ ጠቁመው በሰነዱ ላይ ቀላል ነገር ግን እጅግ አስፈላጊ መርህ ስለሆነው ስለ ሰብአዊነት መነሳቱን ገልጸዋል። እንደ ቀደምት ቴክኖሎጂዎች ሁሉ ሰው ሰራሽ አስተውሎት ቀድሞውንም ከሰው ልጅ ጋር ልዩ የሆነ ግንኙነት ውስጥ መግባቱን ያስታወሱት ፕሮፌሰሩ ከሌሎች ቴክኖሎጂዎች በተለየ መልኩ ሰው ሰራሽ አስተውሎት ከሰዎች ጋር ያለው ግንኙነት የጠነከረ መሆኑን ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ሰው ሰራሽ አስተውሎትን በተፈጥሮ ጥሩ ወይም መጥፎ አድርጎ እንዳልገለጹት በመጥቀስ ብፁዕነታቸው በሰው ልጅና በቴክኖሎጂ መካከል ስላለው ግንኙነት ባላቸው አመለካከት መሰረት ይህንን እንዳሉና ቴክኖሎጂ ሰብአዊ

0: ሰብአዊ ክብር መሪ መርሆ ሆኖ እንዲቀጥል ከተፈለገ ጠንከር ያለ አስተዳደር እና የተሻለ ሞራላዊ ኃላፊነት በአስቸኳይ እንደሚያስፈልግ ያላቸውን እምነት የገለጹት ፕሮፌሰር ቤንጃሚን በቫቲካን በተካሄደው ጉባኤ ላይ ሊቃውንት፣ የሥነ ምግባር ባለሙያዎች፣ የቤተ ክርስቲያን መሪዎችና የቴክኖሎጂ ባለሙያዎች በተሰበሰቡበት ወቅት የሰው ልጅ በፍጥነት እየተዋቀረ ባለው ዲጂታል ዓለም ማንነቱን እንዴት ማስጠበቅ እንደሚገባው በተወያዩበት ወቅት ይህ መልእክት በጣም መስተጋባቱን አስታውሰዋል። ምንም እንኳ ነገሩ በሙሉ በጣም ተስፋ አስቆራጭ ቢመስልም አሁን ያለው ሁኔታ ተስፋ ሰጪ እንደሆነ የገለጹት ፕሮፌሰሩ ቴክኖሎጂው ከዚህም በላይ ለማድረግ ትልቅ እምቅ አቅም ያለው ቢሆንም ነገር ግን አደጋ ለማድረስም ከፍተኛ አቅም ያለው መሆኑን አመላክተው በመጨረሻም ሰው ሰራሽ አስተውሎት በሰው ልጅ ታሪክ ውስጥ በጣም ጠቃሚ የቴክኖሎጂ ግኝት እንደሆነ ያላቸውን እምነት ገልጸዋል። ነገሮች በትክክለኛ መንገድ ከመሄድ ይልቅ የሚሳሳቱባቸው መንገዶች በርካታ ሊሆኑ እንደሚችሉ ያላቸውን ስጋት የገለጹት ፕሮፌሰሩ ነገር ግን ጥበብ አሁንም ለውጥ ማምጣት እንደምትችል ጠቁመው ነገሮችን በትክክለኛው አቅጣጫ ለመምራት ብዙውን ጊዜ ጥበብና ግልጽነት ከሰዎች ይጠበቃል ብለዋል። በቫቲካን በተካሄደው ጉባኤ ላይ ስለነበራቸው ቆይታ ያስታወሱት ፕሮፌሰር ቤንጃሚን ከረጅም ጊዜ በፊት ይሰማቸው ከነበረ ስሜት የበለጠ መበረታታታቸውን ገልጸው በጨዋታው ውስጥ ከሆንክ የጨዋታው ሕግ መቀየርን አትችልም ያሉ ሲሆን፣ ነገር ግን መንግስታትን፣ ኩባንያዎችንና ማህበረሰቦችን በጋራ የሥነ ምግባር ራዕይ ዙሪያ ማሰባሰብ የሚችሉ ድምፆች ሕጎቹ እንደገና እንዲቀረጹ ማገዝ እንደሚችሉ ጠቁመው ሁሉንም ተጫዋቾች በጠረጴዛ ዙሪያ የሚያስቀምጥና የጨዋታውን ሕግ የሚያስተካክል የጥበብና የሞራል ልዕልና ካለ ሁሉንም ነገር ማሻሻል ይቻላል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 2 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amhariko

@sbc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 2 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ስርጭታችን የማድሪድ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የወንጌል ደስታን በአንድነትና በብዛነት መመስከር እንደሚገባ ማሳሰባቸውን በሁለተኛው ዜናችን እናቀርብላችኋለን። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ዕጣ ፈንታን በመቅረጽ ረገድ ሊረዱ እንደሚገባ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የማድሪድ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን ገለጸች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ከአገሪቱ የፓርላማ አባላትና ከጥቃት ሰለባዎች ጋር ተገናኝተው ተወያይተዋል። እንዲሁም በአልሙዲና ካቴድራል ውስጥ ጸሎት በማድረስ ወደ 80 ሺህ ከሚጠጉ ምዕመናን ጋር ማምሻውን አሳልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 1 2018 ዓ ም በማድሪድ ባሳለፉት ሙሉ ቀን በስፔን ፓርላማ ታሪካዊ ጉብኝት በማድረግ ዛሬ በዓለም አቀፍ ደረጃ በሚነሱ አንዳንድ ጉዳዮች ሰብአዊ ክብርን፣ ስደትን፣ የሕይወት ጥበቃን፣ የጦር መሣሪያ ትጥቅ ማደራጀትን፣ የቤተሰብ ሕይወትን፣ ሰው ሠራሽ አስተውሎትንና ሰላምን በሚመለከቱ ጉዳዮች ላይ ተወያይተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍትሐዊ ማኅበረሰብ የሚመሠረተው ለእያንዳንዱ ሰው የማይደፈር ክብር ዕውቅናን በመስጠት ነው ብለው፣ በዚህ መልክ የአገራትን ሕሊናና የዓለም ሥነ ምግባር መሠረት የሚፈታትን አሳዛኝ የስደት ክስተትን አስታውሰዋል። የስደተኞችና የጥገኝነት ጥያቄዎች ሁኔታ በሰዎች ላይ የሚያተኩር ለስደት ዋና ምክንያቶች የሆኑ ችግሮችን የሚፈታና ስደትን ከመቆጣጠር በላይ የሆነ ምላሽን ይጠይቃል ሲሉ አጽንኦት ሰጥተዋል። ቀጥለውም እያንዳንዱ ጦርነት በመደራደር ችሎታ ላይ የሚደርስ ከባድ ሽንፈት መሆኑን ገልጸው የጦር መሳሪያዎች ጊዜያዊ ጸጥታን ሊያስገኙ ቢችሉም ነገር ግን እውነተኛና ዘላቂ ሰላም መገንባት አይችሉም በማለት ባስገነዘቡ ጊዜ ከሰባት ደቂቃ በላይ ተጨብጭቦላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ፓርላማ ቆይታ በኋላ ከአገሪቱ ብፁዓን ጳጳሳት ጋር ተገናኝተው ግልጽና ቀጥተኛ ተመሳሳይ መልእክቶችን አስተላልፈው ብፁዓን ጳጳሳቱን አንድነትን እንዲጠብቁ፣ የእርስ በርስ ውይይትን እንዲያሳድጉ፣ ከመለያየት ይልቅ በአንድነት ሆነው በአደራ የተሰጣቸውን ምዕመናን እንዲመሩ ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፍራው ለነበሩ ሰዎች ባደረጉት ንግግር የቤተ ክርስቲያኒቱ ጥንካሬ የሚለካው በሀብቷ ብዛት ሳይሆን በልጆቿ ቅድስና፣ በሐዋርያዊ እረኞቿ ኅብረትና በመንፈስ ቅዱስ ለመመራት ፈቃደኛ በሆኑ ሰዎች ትሕትናና ጽኑ ታማኝነት ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያኒቱ ከክርስትና እምነቶችና ሌሎች ሃይማኖቶች ጋር ከማያምን ማኅበረሰብ፣ ከሲቪል ባለሥልጣናትና ለጋራ ጥቅም በበጎ ፈቃድ ለሚሰሩ ሰዎች የበለጠ በነጻነት ለመናገር ውስጣዊ ሰላም እጅግ አስፈላጊ መሆኑን አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ውስጥ በካህናት በደል ከደረሰባቸው ሰዎች ጋር አንድ ሰዓት የቆየ የግል ውይይት ማካሄዳቸውን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ የገለጹ ሲሆን ተጎጂዎቹም በበኩላቸው ቤተ ክርስቲያኒቱ ለእንዲህ አይነት አሳዛኝ ጉዳይ የምትሰጠው ምላሽ የበለጠ ውጤታማ የሚያደርጉ ሐሳቦችን ሲያቀርቡ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥቃቱ ሰለባዎች ስቃይ በጥልቀት የተሰማቸው መሆኑን የመግለጫ ክፍሉ ዳይሬክተር ማቴዎ ብሩኒ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ብፁዓን ጳጳሳት ጋር የማድሪድ ሀገር ስብከት ጠባቂ የአልሙዲና እመቤታችን ማርያም ካቴድራል ውስጥ በጸሎት የተወሰነ ጊዜ ካሳለፉ በኋላ በፈረሰው ግድግዳና በእመቤታችን ቅድስት ድንግል ማርያም ሐውልት በማሰላሰል ባደረጉት ንግግር አዲስ የሚያምርና ዘላቂ የሚሆን ሥራ ለመሥራት ግንቦችን ለማፍረስ ፈቃደኞች መሆን አለብን ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው የእምነት ምስክርነቱን እንዲገልጽ በማሳሰብ የእመቤታችን ቅድስት ድንግል ማርያም እገዛን እንዲለምን አደራ ብለዋል። ለእግር ኳስ ተጫዋቾች በዚህ ስቴዲየም ውስጥ ጎል ማስቆጠር በሕይወታቸው ላይ የማይረሳ ምልክት የሚተው እንደሆነ ገምታለሁ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ዛሬ በማድሪድ የምትገኝ ካቶሊካዊት ቤተ ክርስቲያን የማይረሳ ታሪክ አስመዝግባለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትኩረታቸውን ከዓለማዊ ድል ጥልቀት ወዳለው መንፈሳዊ ድል በማዞር ከማድሪድ አገር ስብከት የመጡ ወደ 80 ሺህ የሚጠጉ ምዕመናን ውብ ቤተሰባዊነት በመገንባታቸው አድናቆታቸውን ገልጸውላቸዋል። ቅዱስነታቸው በንግግራቸው የዜማና የሙዚቃ ውበት አስፈላጊነት በመገንዘብ ሁሉም ሰው የደግነት መንፈሳዊ ጥበብን እንዲማር አሳስበው፣ ያለዚህም የወንጌል ምስክርነት መደጋገም ከመሆኑ በላይ ውጤታማነቱን ሊያጣ ይችላል ሲሉ አስገንዝበዋል። የማድሪድ ሀገር ስብከት እንደ ቤተ ክርስቲያን በአንድነት በልዩ ልዩ አስደንጋጭ ምስሎችና ቃላት ለተጎዳው፣ ፍትህን ለተራበውና እውነትን ለተጠማው የሰው ልጅ ኃይል የሚሆን የወንጌል ምስክርነት ሊሰጥ የሚችል በመሆኑ ምዕመናን መፍራት የለባቸውም ሲሉ አሳስበዋል። መንፈሳዊ ዝማሬ ወደ ሰዎች ልብ ውስጥ ሲደርስ መልካም አቀባበል እንዲሰማቸው ያደርጋል ብለው፣ ፍቅር ቤተኛነት እንዲሰማ የሚያደርግ ቋንቋ በመሆኑ ሁሉም ሰው ለሌላው የተገለጠ መጽሐፍ ቅዱስ መሆን እንደሚገባ በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ የወንጌልን ደስታ በአንድነትና በብዛነት መመስከር እንደሚገባ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከማድሪድ ሀገረ ስብከት ምዕመናን ጋር በከተማው በሚገኘው ሳንቲያጎ በርናቡ ስቴዲየም ተገናኝተዋል። ቅዱስነታቸው ከምዕመናኑ የተሰጡ ምስክርነቶችን መሰረት በማድረግ በምስጢረ ጥምቀት በሲኖዶሳዊነትና በስብከተ ወንጌል አገልግሎት ላይ ያላቸውን አስተያየት አካፍለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ በሚገኘው ታዋቂው የሳንቲያጎ በርኑባ ስቴዲየም ውስጥ ሰኞ ሰኔ 1 2018 ዓመተ ምህረት አመሻሽ ላይ በመገናኘት የሀገረ ስብከቱ ምዕመናን በፍጥነት እየተለወጠች ባለች ከተማ ውስጥ መናገር የሚችሉ የተስፋ ምሳሌዎች እንዲሆኑ ግብዣቸውን አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በበዓሉ ላይ ንግግር ከማድረጋቸው በፊት በማድሪድ ሀገረ ስብከት ሕይወት የተሳተፉ ምዕመናን፣ የሐዋርያዊ ምክር ቤት አባል፣ የሀገረ ስብከት ካህን፣ በቤተ ክርስቲያኒቱ አቀባበልና ድጋፍ ያገኘ ስደተኛ ቤተሰብና በቅርቡ ምስጢረ ጥምቀትን የተቀበለ አንድ ጎልማሳ የማድሪድ ቤተ ክርስቲያን ልዩ ልዩ እውነታዎችን የሚያንጸባርቁ የግል ምስክርነቶችን አቅርበዋል። የምስክርነቶቹ የእምነት፣ የአገልግሎት፣ የማሰላሰልና የመለወጥ ታሪኮቻቸው ሩስ ሊቃነ ጳጳሳት ሊዮ 14ኛ በምዕመናን ኅብረት፣ በስብከተ ወንጌልና በዘመናዊው የከተማ ማኅበረሰብ ውስጥ የቤተ ክርስቲያን የሚስዮናዊነት ጥሪ በማስመልከት ላቀረቧቸው አስተያየቶች ሕያው አውድ እንደነበሩ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስቴዲየሙ ለተሰበሰቡ ወደ 80 ሺህ ለሚሆኑ ምዕመናን ባደረጉት ንግግር ምሽቱን ታላቅ የእምነት መዝሙር ሲሉ ገልጸውት፣ የማድሪድ ሀገር ስብከት ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮቦካኖ መንፈሳዊ ዜማና አንድነት የቤተ ክርስቲያንን ሕይወት የሚረዱበት መንገድ አድርገው በማቅረባቸው አመስግነዋቸዋል። አሃዞች፣ መረጃዎችና እውነታዎች ብቻቸውን ማኅበረሰብን ለመገንባት በቂ አይደሉም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልባችን መዘመር አለበት ሲሉ አሳስበው፣ ከመንፈሳዊ ዜማ ተምሳሌነት በመነሳት ቤተ ክርስቲያን ማለት በዜማ ውስጥ የብዙ ቃላት አንድነት የሚገለጽበት የምዕመናን ኅብረት መሆኑን በማሰብ አንድነት ልዩነቶችን ሳያስወግድ ነገር ግን ወደ ስምምነት የሚያመጣ መንገድ እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም ምስጢረ ጥምቀት የመለወጥ ኃይል እንደሆነ በቀረበው ምስክርነት ላይ በማሰላሰል እምነት የሚለውጠው የግለሰብን ሕይወት ብቻ ሳይሆን ስጦታዎችንና ተስጦዎችን የመረዳት መንገድንም ጭምር እንደሆነ አስረድተው፣ እንደ ግል ስጦታነት የሚታሰበው ምስጢረ ጥምቀት በጋራ ጥቅም አገልግሎት ላይ ያተኮረ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በሚለው በቅርቡ ይፋ ያደረጉትን ሐዋርያዊ መልእክታቸውን በመጥቀስ በብዝሃነትና በኅብረት መካከል ባለው ግንኙነት ላይ በማሰላሰል ሲናገሩ፣ የኢየሩሳሌምን ቅጥር እንደገና በመገንባት አንድ ሙሉ ማኅበረሰብን ያስተባበረውን መጽሐፈ ነህምያን አስታውሰዋል። እንደዚሁም ዛሬ ክርስቲያኖች እርስ በርስ በመደማመጥ በጋራ ውይይትና በሲኖዶሳዊነት መንገድ ልዩነቶችን ወደ ሀብት ለመለወጥ መጠራታቸውን በማስታወስ በተለይም እንደ ማድሪድ ባሉ ትላልቅ ከተሞች ውስጥ ብዙ ባህሎች፣ ወጎችና ልምዶች እንደሚገኙ ተናግረው፣ ማድሪድ ለቤተ ክርስቲያን አዳዲስ ጥያቄዎችን እያቀረበች ለወንጌል አገልግሎት ልዩ ዕድል የምትሰጥ ከተማ እንደሆነች ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምዕመናኑ ባስተላለፉት መልእክት የሚታወቁ ፈተናዎችን እየተቋቋሙ አዳዲስ የባህል ትርካዎችና ማኅበራዊ እውነታዎች እየተቀረጹ ወዳሉበት የከተማዋ ልብ እንዲጓዙ አበረታተው፣ ወደ ከተማዋ ልብ መድረስ የሚቻለው ከእውነት ጋር በመተባበርና እውነት ዘወትር ከእኛ እንደሚበልጥ ያለንን ግንዛቤ በማዳበር ነው ሲሉ አስረድተዋል። ደግነት እንደ ክርስቲያን ምስክርነት ያለውን አስፈላጊ ገጽታ አጉልተው የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ብዙውን ጊዜ መከፋፈል፣ እርግጠኛ አለመሆንና ብቸኝነት በሚታይበት ማኅበረሰቦች ውስጥ የወንጌል ምስክርነት ከእውነተኛ የሰው ልጅ ግንኙነት ተለይቶ ውጤታማ ሊሆን እንደማይችል ተናግረው፣ የማድሪድ ከተማ የበለጸገ ልዩነት በማስታወስ የእግዚአብሔር ምሕረት ያለ ልዩነት እያንዳንዱን ሰው የሚያቅፍ መሆኑን አስታውሰዋል። የቤተ ክርስቲያኒቱ ተልእኮም በኢየሱስ ክርስቶስ የተገለጸውን ዓለም አቀፍ የሕይወት ሙላት ጥሪ በግልጽ ማሳየት ነው ሲሉ አክለዋል። በተለይ በቤተ ክርስቲያኒቱ ውስጥ ተቀባይነት ያገኘ ስደተኛ ቤተሰብ ምስክርነት በመጥቀስ ብዙ ሰዎች በጭፍን ጥላቻ ወይም በብስጭት የተሞሉ የፍርሃት ልብ ይዘው የክርስቲያን ማኅበረሰቦችን እንደሚቀርቡ ጠቅሰው፣ ደግነት ከጥቂት ሰዎች የሚመጣ ቢሆንም የብዙዎችን ፍርሃት ማሸነፍ ይችላል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቁምስናዎችና የአገር ስብከት ሐዋርያዊ ምክር ቤቶች ሚናን አጉልተው በማሳየት ወደ አስተዳደራዊ መዋቅርነት እንዳይቀየሩ አስጠንቅቀው፣ ይልቁንም ምዕመናን መንፈስ ቅዱስን አብረው ለማዳመጥና እግዚአብሔር ቤተ ክርስቲያንን ለዘመናዊ ፈተናዎች ምላሽ እንድትሰጥ እየጠራ መሆኑን የሚያውቁበትና ለጋራ ግንዛቤ ልዩ ቦታዎች መሆናቸውን አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ጣፈንታን በመቅረጽ ረገድ ሊተባበሩ እንደሚገባ ተነገረ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በማስመልከት አፍሪካ ግንባር ቀደም ድምጾች መካከል አንዱ የሆኑት ፕሮፌሰር ቤንጃሚን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማግኒፊካ ሂማኒታስ ወይም የሰው ልጅ ታላቅነት መውጣቱን ተከትሎ የብፁዕነታቸውን ድምጽ በማስተጋባት አፍሪካውያን የሰው ሰራሽ አስተውሎት እድገትን በሚመለከት በዓለም አቀፍ ውይይቶች ውስጥ መገለል እንደሌለባቸው ያላቸውን እምነት በተደጋጋሚ ገልጸዋል። ሰው ሰራሽ አስተውሎት በሚያስደንቅ ፍጥነት ሰዎች የሚሰሩበትን፣ የሚግባቡበትን፣ የሚማሩበትንና ውሳኔዎችን የሚወስኑበትን መንገድ እየቀየረ በመጣበት ባሁን ወቅት የሰውን ልጅ በራሳቸው መንገድ የሚቀርጹትን ቴክኖሎጂዎች የሚቀርጸው ማን ነው የሚለው አንድ አስቸኳይና አንገብጋቢ የሆነ ጥያቄ በብዙዎች ዘንድ እየተነሳ መሆኑም ተገልጿል። በሰው ሰራሽ አስተውሎት ጥናት ውስጥ የአፍሪካ ግንባር ቀደም ድምጽ ለሆኑት ፕሮፌሰር ቤንጃሚን ሮዝማን የዚህ ጥያቄ መልስ ግልጽ ሲሆን፣ ሁሉም የዓለም ክልሎች በውይይቱ ላይ ካልተሳተፉ ሰው ሰራሽ አስተውሎትን የጋራ ጥቅምን ከማስጠበቅ ይልቅ የነበረውን ኢፍትሐዊነትን የማጠናከር አደጋ እንዳለውም ይገልጻሉ። ፕሮፌሰር ቤንጃሚን በሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ ማድረግን ማዕከል ያደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት መውጣትን ተከትሎ እንዲሁም ለሰዎች ድምፅና ፊት ጥበቃ ማድረግ በሚል ጭብጥ በቫቲካን በተካሄደው ጉባኤ ላይ ከተሳተፉ በኋላ ከቫቲካን ዜና ጋር በደረጉት ቆይታ ሰው ሰራሽ አስተውሎት ያቀረበውን እድሎችና ተግዳሮቶች፣ የአፍሪካን አመለካከቶች በዓለም አቀፍ ውይይቶች ውስጥ የማካተት አስፈላጊነትንና በርዕሰ ሊቃነ ጳጳሳቱ ሐዋርያዊ መልእክት ላይ የቀረበውን ስነ ምግባራዊ ራእዮችን አስመልክተው ገለጻ አድርገዋል። ፕሮፌሰር ቤንጃሚን ጆሃንስበርግ በሚገኘው የዊትዋተር ስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ የማሽንና ሮቦቲክስ መምህር እንዲሁም በሰዎችና በማሽኖች መካከል ያለውን አስተውሎት ለመረዳት የሚጥረው በደቡብ አፍሪካ ግንባር ቀደምና ፈርጀ ብዙ የምርምር ማዕከል የሆነው የማሽን አስተውሎትና የነርቭ ጥናት ኢንስቲትዩት ዳይሬክተር እንደሆኑም ተገልጿል። ይህ ኢንስቲትዩት የአእምሮ ሳይንስ፣ የባህሪ ሳይኮሎጂ፣ ፍልስፍና፣ ስነ ምግባር፣ አስተዳደር፣ የግንዛቤ ዝግመተ ለውጥና የፈጠራ ጥበባትን በመሳሰሉ ዘርፎች ላይ የተሰማሩ ተመራማሪዎችን በአንድ ላይ ያሰባሰበ መሆኑን የገለጹት ፕሮፌሰሩ ተቋሙ ሰው ሰራሽም ሆነ ተፈጥሯዊ በሆኑ አስተውሎቶች ዙሪያ ለሚነሱ አንኳር ጥያቄዎች ምላሽ ለመስጠት አንድ አይነት ፍላጎት ያላቸውና ከሰፊ የትምህርት ዘርፎች የተውጣጡ ምሁራንን አንድ ላይ ማሰባሰቡን ጠቅሰዋል። የተቋሙ ዓላማ በተለይ ለአፍሪካ አዳዲስ የሰው ሰራሽ አስተውሎት መተግበሪያዎችን ማዘጋጀት ብቻ ሳይሆን ከተለያዩ የማሰብ ችሎታ ካላቸው አካላት ጋር መሳተፍ ማለት ምን ማለት እንደሆነ፣ ሰዎችና ሰው ሰራሽ አስተውሎት እርስ በርስ ሊገናኙ የሚችሉበትን መንገድ እንዴት መፈለግ እንደሚቻልና ከሰው ሰራሽ አስተውሎት ራሱ ምን እንማራለን የሚሉ መሰረታዊ ጥያቄዎችን ለመመለስ ያለመ መሆኑን አስረድተዋል። ፕሮፌሰር ቤንጃሚን አፍሪካ በሰው ሰራሽ አስተውሎት ልማት ውስጥ ያላት ተሳትፎ የቴክኖሎጂ ጉዳይ ብቻ ሳይሆን የውክልናና የኃላፊነት ጥያቄ መሆኑን ጠቅሰው ሰው ሰራሽ አስተውሎትን እኛ ልንቀርጸው ይገባል ወይስ እሱ ሊቀርጸን ይገባል የሚለውን ጥያቄ ዋናው እንደሆነም አስታውሰዋል። ሰው ሰራሽ አስተውሎት ከትምህርትና ጤና ጥበቃ ጀምሮ እስከ አስተዳደርና የሥራ ስምሪት ድረስ በእያንዳንዱ የህብረተሰብ ክፍል ላይ ተጽዕኖ እያሳደረ በመጣበት በአሁኑ ወቅት አፍሪካ ቁልፍ ውሳኔዎች በሚተላለፉበት ጠረጴዛ ላይ መቀመጫ ሊኖራት ይገባል ብሎ እንደሚያምኑ የገለጹት ፕሮፌሰሩ አንድ ኩሩ አፍሪካዊ ድምጻችን በዚህ ዋ ላይ መወከል አለብን ያሉ ሲሆን፣ ነገር ግን ያ ውክልና ችግሮቻቸውን ለመፍታት ሰው ሰራሽ አስተውሎትን እንዴት እንደሚጠቀሙ የሚያውቁ ሰዎች ስላለን ብቻ ሳይሆን ለመወያየት የቴክኖሎጂውን እድገትን በመቅረጽ ረገድ እና ከሰዎች ጋር እንዴት መገናኘት እንዳለበት ለመርዳት አፍሪካ በትልቁ ጠረጴዛ ላይ መቀመጥ አለባት ብለዋል። ጉዳዩ እሴቶችን፣ ባህልን፣ ቋንቋንና ሰብአዊ ክብርን የሚመለከት ስለሆነ ከቴክኒካል እውቀት በላይ ነው ያሉት ፕሮፌሰር ቤንጃሚን አጠቃላይ ስነ ምህዳራችን በሌላ ቦታ የተገነቡ መሳሪያዎችን በመጠቀም ወራዊ የደንበኝነት ምዝገባዎችን በመክፈል እና ያንን እሴት በመናድ ላይ የተመረኮዘ ከሆነ አደጋዎች ሊኖሩ እንደሚችሉ ጠቁመው መሳሪያዎቹ ለዓላማ የተገነቡ ላይሆኑ እንደሚችሉ እና የሕዝቡን ባህላዊ ደንቦች፣ ቋንቋዎች ወይም በማህበረሰቡ ውስጥ አስፈላጊ የሆኑትን እሴቶች ላያንጸባርቁ እንደሚችሉም ገልጸዋል። ፕሮፌሰር ቤንጃሚን ሁኔታውን እንደ አዲስ የቅኝ ግዛት ሁኔታ አድርገው ለመግለጽ ቢያቅማሙም በሌላ ቦታ በተዘጋጁ ቴክኖሎጂዎች ላይ ጥገኛ መሆን አዲስ የተጋላጭነት አይነቶችን ሊፈጥር እንደሚችልና ለጂኦፖለቲካዊ አደጋዎች የተጋለጠ ጥገኝነትን እንደሚያስከትል በመግለጽ በዚህም የተነሳ አፍሪካና በዓለም ዙሪያ ያሉ ሁሉም ማህበረሰቦች ሰው ሰራሽ አስተውሎትን የሚዳብርበትን መንገድ በመቅረጽ ረገድ ድምጽ ሊኖራቸው እንደሚገባም አሳስበዋል። ፕሮፌሰር ቤንጃሚን የማይካዱ ጥቅሞችን ያስገኘውን ያክል ለጽንፈኝነት፣ ለማጭበርበር እና ለህዝብ አመኔታ መሸርሸር ከፍተኛ አስተዋጽኦ ያደረገውን የማህበራዊ ሚዲያ ቴክኖሎጂ አጠቃቀም ዙሪያ ግልጽ የሆነ ስጋቶች መኖራቸውን በማመላከት በማህበራዊ ሚዲያዎች የደረሰው ጉዳት ሰፊ እንደሆነ ያላቸውን እምነት ገልጸው ከነዚህ ቴክኖሎጂዎች ውስጥ አንዳቸውም በተፈጥሯቸው መጥፎ እንዳልሆኑ፣ ነገር ግን አሰራራቸው አብዛኛውን ጊዜ ለሰው ልጅ ደህንነት ቅድሚያ የማይሰጡ ማበረታቻዎችን ያንጸባርቃሉ ብለዋል። ትኩረታችንን የወሰደውና በህብረተሰቡ ዘንድ ጽንፈኝነት ያስፋፋው ማህበራዊ ሚዲያ የሰውን ልጅ መስተጋብር በትክክል ለውጦታል ያሉት ፕሮፌሰር ቤንጃሚን አሳሳቢው ጉዳይ ሰው ሰራሽ አስተውሎት እነዚያን ተለዋዋጭ ሁኔታዎች በላቀ ደረጃ ሊያሰፋው መቻሉና ማህበራዊ ሚዲያውን ብቻ ሳይሆን ስራችንና ትምህርታችንን ጨምሮ ሁሉንም ነገር የሚነካ መሆኑን አመላክተው ተመሳሳይ ሁኔታ ለሰው ሰራሽ አስተውሎት ልማት መረጃን ለመሰብሰብ የሚደረገው ውድድር ሌላኛው ብቅ ያለ ፈተና መሆኑን አስጠንቅቀዋል። በርካታ የአፍሪካ ቋንቋዎችና ባህላዊ ልማዶች በዲጂታል የመረጃ ስብስቦች ውስጥ ያን ያክል ውክልና የላቸውም ያሉት ፕሮፌሰር ቤንጃሚን እንደነዚህ አይነት እውቀቶችን መሰብሰብና ማቆየት አስፈላጊ ቢሆንም ማህበረሰቦች በባህላዊ ቅርሶቻቸው ላይ ባለቤትነትና ቁጥጥር ማድረግ እንዳለባቸው አስጠንቅቀው ይሄ ሁሉ ተሰብስቦ በድረገጽ ላይ ከተቀመጠ በቀላሉ በትልልቅ የመተግበሪያ ሞዴሎች ሊገለበጡ እንደሚችሉ ጠቁመው ሰው ሰራሽ በራሳቸው መረጃ ላይ ሉዓላዊነታቸውን በመተው ተስፋ ሊቆርጡ እንደማይገባም አሳስበዋል። በዚህም ምክንያት የሰው ሰራሽ አስተውሎት አስተዳደር ከሁሉም የዓለም ክፍሎች የሚመጡ ድምጾችን ማካተት እንዳለበት ያላቸውን እምነት ገልጸው ትክክለኛው መፍትሄ በዚህ ውይይት ውስጥ ከየትኛውም የዓለም ክፍል የተውጣጡ ሰዎች መኖራቸው እንደሆነም ጠቁመዋል። ደቡብ አፍሪካ ይህንን ፈተና ለመቋቋም ዝግጁ መሆን አለመሆኗን የተጠየቁት ፕሮፌሰር ቤንጃሚን ይህ እንደሚሆን ያላቸውን በጥንቃቄ የተሞላ ብሩህ ተስፋን ገልጸው የሀገሪቱን ጠንካራ የትምህርት ተቋማት፣ ህብረተሰቡን ለማገልገል ቁርጠኛ የሆኑ ተሰጥኦ ያላቸው ተመራማሪዎችና ኩባንያዎች ሁኔታ እያደገ መሆኑን ጠቁመው ከባድ ቢሆንም እሳቸው እንደሚያስቡት ዝግጁ መሆኗን በመግለጽ በዚህ ቦታ ላይ ድምጻቸውን ማግኘት የጀመሩ በርካታ ብልህ ሰዎች አሉ በማለትም ገልጸዋል። ሆኖም ግን አሁንም ወሳኝ የሆኑ ስራዎች እንደሚቀሩ የጠቆሙት ፕሮፌሰሩ ያልተደራጁና የተመሰቃቀሉ በርካታ ነገሮች መኖራቸውን ጠቁመው የተለያዩ አካላት እርስ በእርስ በሚገናኙበትና ከመንግስት ጋር በሚገናኙበት መንገድ ላይ ብዙ ስራ መስራት ያስፈልጋል ያሉ ሲሆን፣ ሆኖም ግን ጊዜው እንዳልረፈደ እርግጠኛ ሆኖ መናገር እንደሚቻል ገልጸው ይህ ሁሉ በጣም አስቸኳይ ቢሆንም ይህንን ለማስተካከል እምቅ ችሎታው ያለ ይመስለኛል ብለዋል። ፕሮፌሰር ቤንጃሚን በቃለ ምልልሳቸው ወቅት አብዛኛውን ጊዜ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኙትን ጭብጦች በማስተጋባት ሐዋርያዊ መልእክቱ ውስጥ ከእሳቸው ሐሳብ ጋር የሚስማሙ በርካታ ነገሮች እንዳሉ ጠቁመው በሰነዱ ላይ ቀላል ነገር ግን እጅግ አስፈላጊ መርህ ስለሆነው ስለ ሰብአዊነት መነሳቱን ገልጸዋል። እንደ ቀደምት ቴክኖሎጂዎች ሁሉ ሰው ሰራሽ አስተውሎት ቀድሞውንም ከሰው ልጅ ጋር ልዩ የሆነ ግንኙነት ውስጥ መግባቱን ያስታወሱት ፕሮፌሰሩ ከሌሎች ቴክኖሎጂዎች በተለየ መልኩ ሰው ሰራሽ አስተውሎት ከሰዎች ጋር ያለው ግንኙነት የጠነከረ መሆኑን ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ሰው ሰራሽ አስተውሎትን በተፈጥሮ ጥሩ ወይም መጥፎ አድርጎ እንዳልገለጹት በመጥቀስ ብፁዕነታቸው በሰው ልጅና በቴክኖሎጂ መካከል ስላለው ግንኙነት ባላቸው አመለካከት መሰረት ይህንን እንዳሉና ቴክኖሎጂ ሰብአዊ ክብርን ማዕከሉ ማድረግ እንዳለበት አጥብቆ እንደሚናገሩም ገልጸዋል። ይህንን ቴክኖሎጂ የምናዳብርበትና የምንዘረጋበት መንገድ የሰው ልጅ ክብርና እድገት ላይ ማተኮር አለበት ያሉት ፕሮፌሰሩ አሁን ያለው የሰው ሰራሽ አስተውሎት ልማት አቅጣጫ በአብዛኛው በውድድር የሚመራ መሆኑን አሳስበው ዓለም አቀፋዊ የጦር መሳሪያዎች ውድድር መኖሩን፣ በእያንዳንዱ ኩባንያ ውስጥ የተለያዩ ማበረታቻዎች መኖራቸውና በርካታ ገንዘብ እየተሰበሰበ መሆኑን ጠቁመው ይህ ስለ ስራ ስምሪት፣ ሀብትና ስልጣን ስለማጠራቀም ወይም ስለ ጂኦፖለቲካዊ ሚዛኖች የሚደረግ ውይይት ብቻ ሳይሆን ክብራችንን የሚመለከት መሆን አለበት ብለዋል። ሰብአዊ ክብር መሪ መርሆ ሆኖ እንዲቀጥል ከተፈለገ ጠንከር ያለ አስተዳደር እና የተሻለ ሞራላዊ ኃላፊነት በአስቸኳይ እንደሚያስፈልግ ያላቸውን እምነት የገለጹት ፕሮፌሰር ቤንጃሚን በቫቲካን በተካሄደው ጉባኤ ላይ ሊቃውንት፣ የሥነ ምግባር ባለሙያዎች፣ የቤተ ክርስቲያን መሪዎችና የቴክኖሎጂ ባለሙያዎች በተሰበሰቡበት ወቅት የሰው ልጅ በፍጥነት እየተዋቀረ ባለው ዲጂታል ዓለም ማንነቱን እንዴት ማስጠበቅ እንደሚገባው በተወያዩበት ወቅት ይህ መልእክት በጣም መስተጋባቱን አስታውሰዋል። ምንም እንኳ ነገሩ በሙሉ በጣም ተስፋ አስቆራጭ ቢመስልም አሁን ያለው ሁኔታ ተስፋ ሰጪ እንደሆነ የገለጹት ፕሮፌሰሩ ቴክኖሎጂው ከዚህም በላይ ለማድረግ ትልቅ እምቅ አቅም ያለው ቢሆንም ነገር ግን አደጋ ለማድረስም ከፍተኛ አቅም ያለው መሆኑን አመላክተው በመጨረሻም ሰው ሰራሽ አስተውሎት በሰው ልጅ ታሪክ ውስጥ በጣም ጠቃሚ የቴክኖሎጂ ግኝት እንደሆነ ያላቸውን እምነት ገልጸዋል። ነገሮች በትክክለኛ መንገድ ከመሄድ ይልቅ የሚሳሳቱባቸው መንገዶች በርካታ ሊሆኑ እንደሚችሉ ያላቸውን ስጋት የገለጹት ፕሮፌሰሩ፣ ነገር ግን ጥበብ አሁንም ለውጥ ማምጣት እንደምትችል ጠቁመው፣ ነገሮችን በትክክለኛው አቅጣጫ ለመምራት ብዙውን ጊዜ ጥበብና ግልጽነት ከሰዎች ይጠበቃል ብለዋል። በቫቲካን በተካሄደው ጉባኤ ላይ ስለነበራቸው ቆይታ ያስታወሱት ፕሮፌሰር ቤንጃሚን ከረጅም ጊዜ በፊት ይሰማቸው ከነበረ ስሜት የበለጠ መበረታታታቸውን ገልጸው፣ በጨዋታው ውስጥ ከሆንክ የጨዋታው ሕግ መቀየርን አትችልም ያሉ ሲሆን፣ ነገር ግን መንግስታትን፣ ኩባንያዎችንና ማህበረሰቦችን በጋራ የስነ ምግባር ራዕይ ዙሪያ ማሰባሰብ የሚችሉ ድምጾች ሕጎቹ እንደገና እንዲቀረጹ ማገዝ እንደሚችሉ ጠቁመው፣ ሁሉንም ተጫዋቾች በጠረጴዛ ዙሪያ የሚያስቀምጥና የጨዋታውን ሕግ የሚያስተካክል የጥበብና የሞራል ልዕልና ካለ ሁሉንም ነገር ማሻሻል ይቻላል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 2 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲቶር ኢየሱስ ክርስቶስ።